የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 14 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የመስከረም 14 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለስደተኛ ሕፃናት እንክብካቤና ጥበቃ እንዲደረግ ጥሪ ማቅረባቸውን የሚገልጽ ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ሊቀ ጳጳስ ገላገር እርቅ የሚመነጨው ያለፈው ጊዜ እውነት በጸጋ በመቀበል ነው ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስደመጥናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ከባልደረባዬ በረና በርገኔጋ በጋራ በመሆን ነው አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ ለስደተኛ ሕፃናት እንክብካቤና ጥበቃ እንዲደረግ ጥሪ አቀረቡ። ርዕሰ ሊቃነ ጳጳሳት ሊዮ ለስደተኛና ጥገኝነት ጥየቃ የተዳረጉ ሕፃናት ጥበቃ እንዲደረግላቸው እንዲሁም በጉዞ ላይ ላሉ ታዳጊዎች ሁሉም ሰው ኃላፊነት እንዲወስድ ጥሪ አቀረበዋል። ይህ ጥሪ የተላለፈው የዓለም የስደተኞችና ተፈናቃዮች ቀን ከመከበሩ አስቀድሞ ነው። ሬሰሊክ አነ ጳጳሳት ሊዮ ረቡለት መስከረም 13/2019 ዓ.ም በስደት ጉዞ ወቅት ለጥቃት ለብዝበዛና ለአሰቃቂ ሁኔታዎች ለተጋለጡ ወጣት ስደተኞችና ተፈናቃዮች ሁሉም ሰው ኃላፊነት እንዲወስድ አጣዳፊ ጥሪ አቀረበዋል። ይህ ጥሪ የተላለፈው ሬሰሊክ አነ ጳጳሳቱ ከነዚህ ሕፃናት አንዱ እንኳን ቢሆን በሚል መሪ ቃል መልእክት ላስተላለፉበት 112ኛው የዓለም የስደተኞችና ተፈናቃዮች ቀን ሊከበር 4 ቀናት ሲቀሩት ነው። በቅዱስ ጴጥሮስ አደባባይ ካደረጉት የጠቅላላ የትምህርተ ክርስቶስ አስተምሮ ማጠቃለያ ላይ እሁድ መስከረም 17/2019 ዓ.ም የዓለም የስደተኞችና ተፈናቃዮች ቀን ነው ያሉት ርዕሰ ሊቃነ ጳጳሳቱ ሐሳቤ ከስደተኞችና ተፈናቃዮች በተለይም አገራቸውን ለቀው እንዲወጡ ከተገደዱ ታዳጊዎች ጋር ነው ብለዋል። ሕፃናትና ታዳጊዎች እጅግ ተጋላጭ ናቸው ሲሉ ንግግራቸውን የቀጠሉት ርዕሰ ሊቃነ ጳጳሳቱ ብዙውን ጊዜ የማይነገር ስቃይ ማለትም ጥቃት፣ ስቃይ፣ ብዝበዛና አሰቃቂ ሁኔታዎች ይደርሱባቸዋል። እንዲሁም በስደት ጉዞ ወቅት ሕይወታቸውን የሚያጡበት ሁኔታም ብዙ ጊዜ ይከሰታል ብለዋል። ከዚያም ርዕሰ ሊቃነ ጳጳሳቱ ቀጥተኛ ጥሪ አቅርበዋል። የሁሉንም ሰው የኃላፊነት ስሜት እጠይቃለሁ። ሁላችንም ሁልጊዜ ጥበቃና እንክብካቤ ሊደረግላቸው የሚገባቸው በእነዚህ ወጣት ሕይወት ውስጥ በግል እንደምንሳተፍ ይሰማን ሲሉ አክለው ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ ጥሪ የተላለፈው ቤተ ክርስቲያኗ በመጪው መስከረም 17/2019 ዓ.ም የዓለም የስደተኞችና ተፈናቃዮች ቀን ለማክበር በምትዘጋጅበት ወቅት ነው። በናሴ ወር ለዚህ ዓለም አቀፍ ቀን ባስተላለፉት መልእክት ርዕሰ ሊቃነ ጳጳሳቱ ታዳጊዎች በስደትና በግዴታ መፈናቀል ሂደት ውስጥ ከተሳተፉት ሰዎች መካከል እጅግ ተጋላጭ ከሆኑት መካከል አንዱ መሆናቸው አስታውሰዋል። በመልእክታቸው በሚሊየን የሚቆጠሩ ሕፃናትና ታዳጊዎች በጦርነት፣ በድህነት፣ በብጥብጥ፣ በአካባቢያዊ አደጋዎችና በሌሎች አሳዛኝ ሁኔታዎች ምክንያት አገራቸውን ለቀው እንዲወጡ ይገደዳሉ። በሚያሳዝን ሁኔታ ቁጥራቸው እየጨመረ ነው ሲሉ ጠቅሰዋል። ርዕሰ ሊቃነ ጳጳሳት ሊዮ በተጨማሪም በስደት ጉዞ ውስጥ የሚከሰቱ ሞቶች፣ የሰዎች ዝውውርና ብዝበዛ፣ ታዳጊዎች ለትጥቅ ግጭቶች እንዲሰለፉ መደረግ፣ ወሲባዊ ጥቃት፣ አስገዳጅ ጋብቻና በጉዞ ወቅት የደረሰባቸው ወይም የተመለከቱት ጭካኔ የተሞላባቸው ድርጊቶች ላይ ትኩረት አድርገዋል። ክብራቸው በብዙ መንገድ ይረገጣል ብለዋል። ሆኖም ከዚህ አሳዛኝ ሁኔታ አንጻር ሐሳቤ ወደ ኢየሱስ ቃላት ያመራል። እነዚህ ቃላት ሕሊናችንን በጥልቀት የሚፈታተኑ ናቸው። እንደዚህ ያለው ልጅ በስሜ የሚቀበል ሁሉ እኔን ይቀበላል የሚለውን የኢየሱስን ቃላት ማዳመጥ ይኖርብናል ብለዋል። ከተባበሩት መንግሥታት የስደተኞች ኤጀንሲ UNHCR በዓለም ዙሪያ ከጦርነት ከአመጽና ከስደት ለመሸሽ የተገደዱ ሰዎችን የሚጠብቅና የሚረዳ የተባበሩት መንግሥታት የስደተኞች ኤጀንሲ ነው። ይህ ድርጅት እንደ አውሮፓውያኑ የቀን አቆጣጠር በሰኔ 2026 ዓ.ም ይፋ ባደረገው ሪፖርት እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም መጨረሻ ላይ በዓለም ዙሪያ 117.8 ሚሊየን ሰዎች በስደት፣ በግጭት፣ በውከት፣ በሰብአዊ መብት ጥሰቶችና በአየር ንብረት ቀውስ ምክንያት ከቀያቸው እንዲፈናቀሉ ተደርገዋል። ይህ ቁጥር 41.6 ሚሊየን ስደተኞችን፣ 9 ሚሊየን ጥገኝነት ጠያቂዎችንና በግጭት ወይም በሁከት ምክንያት በራሳቸው አገር ውስጥ የተፈናቀሉ 68.7 ሚሊየን ሰዎችን ያካትታል። ሕፃናት ከተፈናቀሉ ሰዎች መካከል ከፍተኛውን ድርሻ ይይዛሉ። የተባበሩት መንግሥታት የስደተኞች ኤጀንሲ እንደገመተው እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም መጨረሻ ላይ በግዳጅ ከተፈናቀሉ 117.8 ሚሊየን ሰዎች መካከል 45 ሚሊየኑ ከ18 ዓመት በታች የሆኑ ሕፃናት ነበሩ። ከስደተኞች የስደተኛ መሰል ሁኔታ ውስጥ ካሉ ሰዎችና ዓለም አቀፍ ጥበቃ ከሚያስፈልጋቸው ሌሎች ሰዎች መካከል 39 በመቶ የሚሆኑ ሕፃናት እንደነበሩም ሪፖርቱ አክሎ ዘግቧል።
አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 14/2019 ዓመተ ምህረት ዕለታዊ ስርጭታችንን ነው። ሊቀ ጳጳስ ገላገር እርቅ የሚመነጨው ያለፈው ጊዜ እውነት በጸጋ በመቀበል ነው ማለታቸው ተገለጸ። ሊቀ ጳጳስ ፖል ሪቻርድ ገላገር በቫቲካን የፖላንድ ኤምባሲ በተዘጋጀው ዝግጅት ላይ ንግግር ሲያደርጉ ከሁለተኛው የዓለም ጦርነት በኋላ የተደረገው የፖላንድና ጀርመን እርቅ ዛሬም ድረስ ያለውን ጠቀሜታ አጉልተው አሳይተዋል። እርቅውን እንዲሆን ስለ ያለፈው ጊዜ እውነት በድፍረት መጋፈጥና ለውይይት ክፍት መሆን እንደሚያስፈልግም አጽንኦት ሰጥተው ተናግረዋል። እርቅ የሚመነጨው ያለፈውን ጊዜ በመርሳት ሳይሆን ለቅን ውይይት ራሳችንን እያዘጋጀን ያለፈውን ጊዜ በእውነት በድፍረትና በመተማመን የመጋፈጥ ችሎታ በመያዝ ነው። ይህንን የተናገሩት ቫቲካን ከተለያዩ ሀገራትና ዓለም አቀፍ ድርጅቶች ጋር የምታደርገውን ግንኙነት በበላይነት የሚቆጣጠረው የቅድስት መንበር ጽሕፈት ቤት ዋና ኃላፊ የሆኑት ሊቀ ጳጳስ ፖል ሪቻርድ ገላገር ሲሆኑ ንግግሩን ያደረጉት ከሁለተኛው የዓለም ጦርነት በኋላ ስለተደረገው የፖላንድና ጀርመን እርቅ በሚያወሳው ጽሑፍ ወይም ህትመት ይፋዊ መግቢያ ወይም መቅድም ላይ ባሰፈሩ ጽሑፍ ነው። ይቅር እንላለን፣ ይቅርታም እንጠይቃለን። በእንግሊዝኛው We Forgive and Ask Forgiveness የሚል ርዕስ የተሰጠው ይህ መጽሐፍ ስያሜውን ያገኘው እንደ አውሮፓውያኑ የቀን አቆጣጠር በ1965 ዓ.ም የፖላንድ ጳጳስ ለጀርመን ጳጳሳት ካስተላለፉት ታሪካዊ መልእክት ነው። ይህ ህትመት ያንን ታሪካዊና ልዩ ክስተት 60ኛ ዓመት ለማክበር ባለፈው ዓመት በጳጳሳዊው ግሪጎሪያን ዩኒቨርሲቲ በተካሄደው ትምህርታዊ ጉባኤ ውጤት የተዘጋጀ ነው። ሊቀ ጳጳስ ገላገር በዝግጅቱ ላይ የተገኙ ሲሆን ከበርካታ 10 ዓመታት በፊት በሁለቱ አገራት ጳጳሳት የተደረገው ርምጃ ዛሬም ስላለው ጠቀሜታ አብራርተዋል። ገና በጦርነት ጠባሳዎች ጥልቅ ቁስል ውስጥ በነበረችው አውሮፓ ውስጥ የተነገሩት ይቅር እንላለን፣ ይቅርታም እንጠይቃለን የሚሉት ቃላት ዛሬም ልዩ ኃይልና ጠቀሜታ አላቸው ብለዋል። እርቅ የሚመነጨው ያለፈውን ጊዜ በመርሳት ሳይሆን ለቅን ውይይት ራሳችንን እያዘጋጀን ያለፈውን ጊዜ በእውነት በድፍረትና በመተማመን የመጋፈጥ ችሎታ በመያዝ መሆኑ የተገለጸ ሲሆን ሊቀ ጳጳስ ፖል ገላገር በተለይም ለክርስቲያኖች እርቅ ከሁሉም በላይ ከጌታ የሚሰጥ ስጦታ መሆኑን ማስታወስ ያስፈልጋል። ቅዱስ ጳውሎስ እንደተናገረው በክርስቶስ እግዚአብሔር ከራሱ ጋር አስታርቀን ብሎ መናገሩንም ገልጸዋል። ሊቀ ጳጳሱ አክለው ይህ አዲስ የመጽሐፍ ህትመት አዳዲስ መከፋፈሎችና ግጭቶች በበዙበት በአሁኑ ወቅት ለወደፊቱ የዚህን ታሪካዊ ምስክርነት ዋጋ እንድናሰላስል እንደሚጋብዘን ገልጸዋል። ለበርካታ 10 ዓመታት በትዕግሥት የተገነባው ነገር መጠበቅ ምን ያህል ውድ እንደሆነ ያስታውሰናል ብለዋል። እንዲሁም ከጦርነቱ በኋላ በአውሮፓ እርቅ ሂደት ውስጥ ታይቶ የማይታወቅ አስተዋጽኦ ላደረገው ክስተት ትውስታን ለመጠበቅ ላሳዩት ቁርጠኝነት በቫቲካን ለሚገኙት የፖላንድና የጀርመን ኤምባሲዎች ምስጋናቸውን አቅርበዋል። ዓለም ድፍረት የተሞላባቸው የእርቅ እርምጃዎች ያስፈልጓታል ሲሉ አክለው ገልጸዋል። የዝግጅቱ አዘጋጅ አምባሳደር አዳም ክቪያት ኮቪስክ ሊቀ ጳጳስ ገላገር በንግግራቸው ውስጥ የፖላንድ ጳጳሳት ለጀርመን አቻዎቻቸው ያስተላለፉት መልእክት በተደጋጋሚ በማስታወሳቸው ምስጋናቸውን አቅርበዋል። ለእኛ ለፖላንድና ለጀርመን ይህ እጅግ አስፈላጊ ጉዳይ ነው ያሉት አምባሳደሩ ወደ ፖላንድ ከመመለሳቸው በፊት የሚያዘጋጁትን የመጨረሻ ዝግጅት ለእርቅ ጉዳይ ማዋላቸው አስፈላጊነት አጉልተው ገልጸዋል። ዓለም ከዚህ የበለጠ ነገር ትፈልጋለች። ከዘመኑ ቀድመው ሊሄዱ የሚችሉ ድፍረት የተሞላባቸው እርምጃዎችንና ውሳኔዎችን ትሻለች። ወደ ሌላ ሰው እጅን የመዘርጋት ፈቃደኝነት ያስፈልጋታል። ምንም እንኳን ልዩነቶች ቢኖሩም ለሌሎች አክብሮትና ምስጋና የማሳየት አስፈላጊነት አለባት ብለዋል። የጀርመኑ አምባሳደር ብሩኖ ካህል እንዲሁ የሁለቱ ሀገራት ጳጳሳት ከዓመታት በፊት ካደረጉት የእርቅ እርምጃ መነሳት አስፈላጊ መሆኑን ተናግረዋል። እርቅ አስቸጋሪ ቢሆንም የሚቻል ነው። ሆኖም አንድ ሰው የመጀመሪያውን እርምጃ መውሰድ አለበት ብለዋል። የዚህ መጽሐፍ ህትመት አግባብነት ያላቸው ተቋማት ለማነቃቃትና ትክክለኛ ሰዎች ስለዚህ እሴቶችና መሠረታዊ ግንዛቤ የበለጠ እንዲያውቁ ለማድረግ ይርዳ። በዚህም ጥላቻን፣ ሁከትንና ጦርነትን ለማሸነፍ የሚያስችሉ ተመሳሳይ ተነሳሽነቶች ዛሬም ሊፈጠሩ ይችላሉ ብለዋል።
ይህ መጽሐፍ የፖላንድ ጳጳሳት ለጀርመን ጳጳሳት የጻፉትን ደብዳቤ 60ኛ ዓመት ምክንያት በማድረግ ያከናወናቸውን ተግባራት በሙሉ ያሳሰበ ነው ሲሉ በብሮትስዋቭ የሚገኘው በእንግሊዝኛው Remembrance in the Future ማዕከል ዳይሬክተርና የዓመቱ መታሰቢያ ዝግጅት አነሳሽ የሆኑት ዶክተር አንድሬ ጄሪ ለቫቲካን ኒውስ ተናግረዋል። ይዘቱን በጥንቃቄ ስናነብ ጥሩ የፖላንድ ጀርመን ግንኙነት ለመገንባት ያደረገውን የጋራ ጥረት ተጨባጭ ውጤቶችን ማየት እንችላለን ብለዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 14 2019 ዓ.ም ዕለታዊ ስርጭታችን ነው። ክብራንና ክብራት አድማጮቻችን በመግቢያችን ላይ ለመጥቀስ እንደሞከርነው በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስት የምናስደምጣችሁን ሳምንታዊ ዝግጅት የምናቀርብበት ሰዓት ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ በረና በርግኔ ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ትንሣኤ የቅድስት ሥላሴ ሥራ የሆነው እንዴት ነው? የክርስቶስ ትንሣኤ የእግዚአብሔር ከሁሉ የላቀ ድንቅ ሥራ ነው። ሦስቱ አካላት ለእነርሱ በተገባ መሠረት በጋራ ይሠራሉ። ይኸውም አብ ኃይሉን ይገልጻል፣ ወልድም ነፍሱንና በመንፈስ ቅዱስ ሕይወት የዘራውን የከበረውን ሥጋውን መልሶ በማዋሄድ ቀደም ሲል በነጻ የሰጠውን ሕይወት እንደገና ይለብሳል። በዮሐንስ ወንጌል ምዕራፍ 10 ከቁጥር 17 የትንሣኤ የማዳን ትርጉሙ ምንድን ነው? ትንሣኤ የምስጢረ ሥጋዌ ፍጻሜ ነው። የክርስቶስ መለኮታዊነትና ያደረጋቸውና ያስተማራቸው ነገሮች ሁሉ ማረጋገጫ ነው። ለእኛ የተገቡ የመለኮታዊ የተስፋ ቃላት ሁሉ ፍጻሜ ነው። ከዚህ በተጨማሪ ኃጢአትና ሞትን አሸንፎ ከሞት የተነሳው ክርስቶስ ለእኛም የጽድቃችንና የትንሣያችን መሠረት ነው። የክርስቶስ ትንሣኤ በአንድያ ልጁ ሕይወት በእውነት መካፈል የሆነውን የልጅነት ጸጋ ይሰጠናል። ኢየሱስ ወደ ሰማይ ወጣ፣ ሁሉን በሚችል በእግዚአብሔር አብ ቀኝ ተቀመጠ። እርገት ምንድን ነው? ኢየሱስ ከሞት የተነሳውን ክብሩን በሸፈኑ ሰብአዊ ባሕርያት ራሱን ለሐዋርያት ሲገልጥ ከቆየባቸው ከአርባ ቀናት በኋላ ወደ ሰማይ ወጣ፣ በአብ ቀኝም ተቀመጠ። እርሱ አሁን በሰብአዊነቱ በእግዚአብሔር ልጅ ክብር ለዘላለም ይነግሣል። በአብም ዘንድ ዘውትር ስለ እኛ ይማለዳል፣ መንፈሱን ይልክልናል። አንድ ቀን እርሱ ወዳዘጋጀልን ስፍራ እንደምንደርስ ተስፋ ይሰጠናል። ከዚያም ሕያዋንና ሙታንን ለመፍረድ ይመጣል። አሁን ጌታ ኢየሱስ የምነግሠው እንዴት ነው? የፍጥረትና የታሪክ ጌታ የቤተ ክርስቲያኑም ራስ የሆነው የከበረው ክርስቶስ አሁንም የመንግሥቱ ዘርና መጀመሪያ የሆነችው ቤተ ክርስቲያን ባለችበት ምድር ላይ ምስጢራዊ በሆነ መንገድ ይገኛል። አንድ ቀን በክብር የምመለስ ቢሆንም ጊዜውን ግን አናውቅም። ስለዚህ ጌታ ሆይ ና በራእይ መልእክት ምዕራፍ 22 ከቁጥር 20 እያለን እየጸለየን የእርሱን መምጣት ነቅተን እንጠባበቃለን። የጌታ በክብር መምጣት እንዴት ይሆናል? ከዚህ አላፊ ዓለም መጨረሻ በኋላ ክርስቶስ በክብር ይመጣል። ከዚያም በዳግም መጻአትና በመጨረሻው ፍርድ የእግዚአብሔር አሸናፊነት ይገለጣል። የእግዚአብሔር መንግሥትም እውን ይሆናል። ክርስቶስ ሕያዋንና ሙታንን እንዴት ይፈርዳል? ክርስቶስ የምፈርደው ለሰው ልጆች ሁሉ ደህንነት ለማምጣት በመጣው በመድኃኔዓለም ኃይል ነው። ያን ጊዜ የእያንዳንዱ ሰው የልብ ምስጢሮች እንዲሁም እያንዳንዱ ሰው ለእግዚአብሔርና ለባልንጀራው ያሳየው ጠባይ ይገለጣል። እያንዳንዱ ሰው እንደ ሕይወቱ ሁኔታ በሕይወት ይሞላል ወይም ለዘላለም ይኮነናል። በዚህ መንገድ እግዚአብሔር ሁሉ በሁሉ የሚሆንበት በአንደኛ ቆሮንቶስ መልእክት ምዕራፍ 15 ከቁጥር 28 የክርስቶስ ሙላት በኤፌሶን መልእክት ምዕራፍ 4 ከቁጥር 13 ይፈጸማል። በመንፈስ ቅዱስ አምናለሁ፣ ቤተ ክርስቲያን በመንፈስ ቅዱስ አምናለሁ ስትል ምን ማለት ነው? በመንፈስ ቅዱስ ማመን ማለት ከአብና ከወልድ በሰረጸው እና ከአብና ከወልድ ጋር በምወሰደውና በሚከበረው በቅድስት ሥላሴ ሦስተኛ አካል ማመን ማለት ነው። መንፈስ ቅዱስ ወደ ልባችን የተላከው በገላትያን መልእክት ምዕራፍ 4 ከቁጥር 6 የእግዚአብሔር ልጆች ሆነን አዲስ ሕይወት እንድናገኝ ነው። የወልድና የመንፈስ ቅዱስ ተልእኮዎች የማይነጣጠሉት ለምንድን ነው? በማይነጣጠለው ቅድስት ሥላሴ ውስጥ ወልድና መንፈስ ቅዱስ የተለያዩ ቢሆኑም አይነጣጠሉም። ከመጀመሪያ አንስቶ እስከ መጨረሻ ጊዜ ድረስ አብ ልጁን ሲልክ እንደ ልጆች እግዚአብሔርን አባት በሮሜ መልእክት ምዕራፍ 8 ከቁጥር 15 ብለን መጥራት እንድንችል ዘንድ ከክርስቶስ ጋር አንድ የሚያደርገን መንፈሱንም ይልካል። መንፈስ ቅዱስ ረቂቅ ቢሆንም በሥራዎቹ እናውቀዋለን። እርሱ ቃልን ይገልጥልናል፣ በቤተ ክርስቲያንም ውስጥ ሆኖ ይሠራል። የመንፈስ ቅዱስ ስሞች ምንድን ናቸው? መንፈስ ቅዱስ የቅድስት ሥላሴ ሦስተኛ አካል ትክክለኛ ስሙ ነው።
ኢየሱስ ደግሞ ጳራቅሊጦስ ወይም አጽናኝ ወይም ጠበቃና የእውነት መንፈስ ብሎ ይጠራዋል። አዲስ ኪዳንም ስለ እርሱ ሲጠቅስ የክርስቶስ መንፈስ፣ የጌታ መንፈስ፣ የእግዚአብሔር መንፈስ፣ የክብር መንፈስና የተስፋ መንፈስ ይለዋል። መንፈስ ቅዱስን የሚወክሉ ምልክቶች ምንድን ናቸው? መንፈስ ቅዱስን የሚያመለክቱ ብዙ ምልክቶች አሉ። ለምሳሌ እርሱ ከክርስቶስ የቆሰለ ልብ የሚፈልቅና የተጠመቁ ሰዎችን ጥም የሚያረካ ሕያው ውሃ ነው። የምስጢረ ሜሮን ምልክት የሆነው የዘይት ቅባት ነው። የነካውን ነገር የሚለውጥ እሳት ነው። መለኮታዊ ክብር የተገለጠበት ጥቁር ወይም ብርሃን የበዛበት ደመና ነው። መንፈስ ቅዱስ የምሰጥበት እጅን መጫን ነው። ክርስቶስ በተጠመቀ ጊዜ በእርሱ ላይ የወረደና በእርሱም ላይ የኖረ እርግብ ነው። መንፈስ ቅዱስ በነቢያት አፍ ተናገረ ማለት ምን ማለት ነው? ነቢያት የምለው ቃል በእግዚአብሔር ስም እንዲናገሩ በመንፈስ ቅዱስ የተቀሰቀሱ ሰዎችን ያመለክታል። መንፈስ ቅዱስ በብሉይ ኪዳን ውስጥ የተናገሩ ትንቢቶችን በክርስቶስ ወደ ፍጻሜ ያደርሳል። ምስጢሩንም በአዲስ ኪዳን ውስጥ ይገልጸዋል። መንፈስ ቅዱስ በመጥምቆ ዮሐንስ በኩል ምን ሠራ? መንፈስ ቅዱስ የብሉይ ኪዳን የመጨረሻ ነቢይ የሆነው መጥምቆ ዮሐንስን ሞላ። በእርሱ ቀስቃሽነትም ዮሐንስ የተዘጋጁትን ሕዝብ ለጌታ እንዲያሰናዳ በሉቃስ ወንጌል ምዕራፍ 1 ከቁጥር 17 ተላከ። መንፈስ ቅዱስ ሲወርድበትና በእርሱም ላይ ሲኖር ስላየውና በመንፈስ ስለሚጠመቁ በዮሐንስ ወንጌል ምዕራፍ 1 ከቁጥር 33 ስለ እግዚአብሔር ልጅ ስለ ክርስቶስ መምጣት ሰበከ። በማርያም ውስጥ የመንፈስ ቅዱስ ሥራ ምንድን ነው? መንፈስ ቅዱስ ስለ ክርስቶስ መምጣት በብሉይ ኪዳን የተጀመረውን ዝግጅትና ቆይታ በማርያም ፈጸመ። ልዩ በሆነ መንገድ በጸጋ ሞላት። ሰው የሆነውን የእግዚአብሔር ልጅ መውለድ ትችል ዘንድ ድንግልናዋን ፍሬያማ አደረገ። የሙሉ ክርስቶስ ማለትም ራስ የሆነው የኢየሱስ እናት እንዲሁም አካሉ የሆነችው የቤተ ክርስቲያን እናት አደረጋት። መንፈስ ቅዱስ ከቤተ ክርስቲያን መከሰት ጋር የዘመኑን ፍጻሜ ባበሰረበት በጴንጤቆስቴ ዕለት ማርያም ከ12ቱ ጋር ነበረች።

ምንጭ፣ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት በአጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 130 እስከ 142 ላይ የተወሰደ መሆኑን ገልጻለሁ።

አድማጮቻችን የዛሬው የሐሙስ የመስከረም 14 2019 ዓ.ም ተብረት ለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 15/2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የመስከረም 15/2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ፈረንሳይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛን ሐዋርያዊ ጉብኝት እየተጠባበቀች መሆኑ መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ፈረንሳይ ሐዋርያዊ ጉዟቸውን መጀመራቸው መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ የክርስቶስን ሰላም ለማወጅ ወደ ፈረንሳይ እየተጓዝኩኝ ነው ማለታቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስደመጥናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ፈረንሳይ የርዕሰ ሊቃነ ጳጳሳት ሊዮን ሐዋርያዊ ጉብኝት እየተጠባበቀች ትገኛለች ተባለ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የካቶሊክ ቤተ ክርስቲያን 267ኛው ርዕሰ ሊቃነ ጳጳሳት ሆነው እንደ አውሮፓውያኑ የቀን አቆጣጠር በነሐሴ 18 2025 ዓ.ም ተመረጡ። ከተመረጡ በኋላ አራት ሐዋርያዊ ጉብኝቶችን ማድረጋቸው የሚታወስ ሲሆን በዚህም መሰረት የቅዱስነታቸው የመጀመሪያው ሐዋርያዊ ጉብኝት በቱርክና በሊባኖስ እንደ አውሮፓውያኑ የቀን አቆጣጠር ህዳር ናታሳስ ወር ላይ 2025 ዓ.ም ተመረጡ። ሁለተኛው የሐዋርያዊ ጉብኝታቸው በሞናኮ እንደ አውሮፓውያኑ የቀን አቆጣጠር ጥር 2026 ዓ.ም ተመረጡ። ሶስተኛው ሐዋርያዊ ጉብኝታቸውን በአልጄሪያ፣ ካሜሩን፣ አንጎላና ኢኳቶሪያል ጊኒ የአፍሪካ ጉብኝት በመባል የሚታወቀው እንደ አውሮፓውያኑ የቀን አቆጣጠር በ2026 ዓ.ም ተመረጡ ያደረጉት ሐዋርያዊ ጉብኝት። አራተኛው ሐዋርያዊ ጉብኝታቸውን በስፔንና በሳን ማሪኖ በነሐሴ ወር 2026 ዓ.ም ተመረጡ ማድረጋቸው የሚታወስ ሲሆን አሁን ደግሞ ቅዱስነታቸው አምስተኛውን ሐዋርያዊ ጉብኝት መዳረሻቸውን ከመስከረም 15 እስከ መስከረም 18 2019 ዓ.ም ተመረጡ ድረስ በፈረንሳይ ማድረግ ጀምረዋል። ከዚህ ቀደም በፈረንሳይ ሐዋርያዊ ጉብኝት ያደረጉት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ አውሮፓውያኑ የቀን አቆጣጠር በ1980 በ1983 በ1986 በ1988 በ1996 በ1997 በ2004 ዓ.ም ሰባት ጊዜ አድርገው እንደነበረ የሚታወስ ሲሆን እንደ አውሮፓውያኑ የቀን አቆጣጠር በ2008 ዓ.ም ርዕሰ ሊቃነ ጳጳሳት የቤኔዲክቶስ 16ኛ ጉብኝትና ከቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ 3 ጉብኝቶችን እንደ አውሮፓውያኑ የቀን አቆጣጠር በ2014 እንደ አውሮፓውያኑ የቀን አቆጣጠር በ2023 እና እንደ አውሮፓውያኑ የቀን አቆጣጠር በ2024 ዓ.ም ከተደረጉ ሐዋርያዊ ጉብኝቶች ተከትሎ የቅዱስ ጴጥሮስ አዲስ ተተኪን ለመቀበል ፈረንሳይ እየተዘጋጀች ትገኛለች። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አምስተኛውን ሐዋርያዊ ጉብኝት ዓለም ሕይወት እንዲኖረው የዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ እንደተገለጸው የሚለው የተመረጠው የተዘጋጀው የጉዞ መሪ ቃል አዳኝ ክርስቶስ ያመጣልንን ታላቅ ስጦታ እንድናውቅ የቀረበ ግብዣ ነው። እንዲሁም የተስፋና የህብረት ጥሪ ሲሆን ሰላምን፣ እርቅንና ወንድማማችነትን ለመጋራት መለያየትን እንድናሸንፍ ያበረታታናል። ይህም በዓለም ላይ የአዲስ ሕይወት ምልክቶች ናቸው። እነዚህ ቃላት በፈረንሳይ የምትገኘው ቤተ ክርስቲያን የቅዱስ አባታችንን ጉብኝት የምትቀበልበትን አመለካከት ይገልጻሉ። ደስታ፣ ግልጽነትና ከእግዚአብሔር ለሚመጣው ሕይወት ለሁሉም ለመመስከር ያላትን ከፍተኛ ፍላጎት ያሳያሉ። ርዕሰ ሊቃነ ጳጳሳት ሊዮ ወደ ፓሪስ ከመድረሳቸው አስቀድሞ የቫቲካን ዜና ዘጋቢ ዲቦራ ካስቴሌኖ ከኖርተርዳም ካቴድራል ውጪ በመሆን በፈረንሳይ ውስጥ በርዕሰ ሊቃነ ጳጳሳቱ መምጣት ያለውን ከፍተኛ ደስታና እንደ አውሮፓውያኑ የቀን አቆጣጠር በ2019 ዓ.ም ከደረሰው አውዳሚ የእሳት አደጋ በኋላ ያለውን ስሜት ዘግባለች። ፓሪስ ርዕሰ ሊቃነ ጳጳሳት ሊዮን ከአንድ ቀን ባነሰ ጊዜ ውስጥ ለመቀበል ስትዘጋጅ ከፍተኛ ደስታ ይታያል። ቅዱስ አባታችን በሰኔ ወር ወደ ስፔን ካደረጉት ጉዞ በመቀጠልና በታህሳስ ወር ወደ ላቲን አሜሪካ ከሚያደርጉት ጉዞ በፊት አምስተኛውን የውጭ አገር ሐዋርያዊ ጉብኝት ለመጀመር ዛሬ መስከረም 15 2026 ዓ.ም ተምረት ጠዋት የፈረንሳይ ዋና ከተማ ደርሰዋል። የርዕሰ ሊቃነ ጳጳሳት ሊዮ የአራት ቀናት ጉብኝት ከፓሪስ ወደ ሎርድ ለሚደረግ የመንፈሳዊ ጉዞና በመጨረሻም ወደ ምስራቃዊ ፈረንሳይ ከተማ ሜትስ ያደርሳቸዋል። በፓሪስ ከፈረንሳይና ከተለያዩ አካባቢዎች የመጡ ምዕመናን በስፍራው እየደረሱ ነው። በጎ ፈቃደኞች ሥራቸውን በጥንቃቄና በቁርጠኝነት እያከናወኑ ነው። ዓለም አቀፍ የዜና አውታሮች ተሰብስበዋል። እንዲሁም በዋና ዋና ቦታዎች ዙሪያ የደህንነት እርምጃዎች በግልጽ ተጠናክረዋል። በኖርተርዳም ካቴድራል ውስጥ እያንዳንዱ ዝርዝር ጉዳይ በፍቅር እየተዘጋጀ ይገኛል። እንደ አውሮፓውያኑ የቀን አቆጣጠር በየካቲት ወር 2019 ዓ.ም ከደረሰው አውዳሚ የእሳት አደጋ በኋላ አንድ ርዕሰ ሊቃነ ጳጳሳት በዓለም ዙሪያ በሚታወቀው በዚህ ተወዳጅ የጎይቲክ ካቴድራል ውስጥ ሲገኙ ለመጀመሪያ ጊዜ በሚታይበት በዚህ አስደናቂ ወቅት ሁሉም ሰው የራሱን ድርሻ ሲወጣ ማየት ይቻላል። ብዙዎቹ ካቴድራሉ ዳግም እንደማይመለስ ፈርተው በነበረበት ወቅት እንደገና ተገንብቶ ወደ ህይወት በተመለሰው ኖትርዳም ውስጥ ርዕሰ ሊቃነ ጳጳሳት ሊዮ ይቀበላሉ። እዚያም ከተለያዩ የፈረንሳይ ክፍሎች በመጡ ጳጳሳት፣ ካህናት፣ ዲያቆናትና እንዲሁም ገዳማውያን፣ ገዳማውያትና የዘርዓ ክህነት ተማሪዎች ታጅበው ታድሶ በተደረገለት የኖትርዳም ካቴድራል ውስጥ የምሽት ጸሎት ስነ ስርዓት ይመራሉ። በቀኑ መጨረሻ ላይ ርዕሰ ሊቃነ ጳጳሳቱ በስታድ ዲ ፍራንስ ለሚደረገው የጸሎት ስነ ስርዓት ከሺዎች የሚቆጠሩ ወጣቶች ጋር ይቀላቀላሉ። ወጣቶቹም ከርዕሰ ሊቃነ ጳጳሳቱ ጋር ያንን ጊዜ ለማሳለፍ ያላቸውን ደስታ አስቀድሞ ሲገልጹ ቆይተዋል። በቀጣዮቹ ቀናትም ቅዱስ አባታችን በፕላስ ደ ላ ኮንኮርድ እና በሻንስ ኤልዜ አካባቢ የቅዳሴ ስነ ስርዓት ያካሂዳሉ። በርሉርድ ርዕሰ ሊቃነ ጳጳሳቱ በማልሳቤል ግሮቶ ይጸልዩና ከመንፈሳዊ ነጋዴያን ጋር መስዋዕተ ቅዳሴን ያሳርጋሉ። ከዚያም ወደ ሜትስ ይጓዛሉ። እዚያም የሰላም መልእክት ያስተላልፋሉ። በቅዱስ እስጢፋኖ ካቴድራል ውስጥ ቅዳሴን ይመራሉ። በፈረንሳይ ውስጥ በቅርብ 10 ዓመታት ውስጥ የሃይማኖት ልምምድ እየቀነሰ ቢመጣም ለረጅም ጊዜ የቤተ ክርስቲያኗ ታላቅ ልጅ እየተባለች ብትጠራም የቤተ ክርስቲያን መሪዎች በእምነት ላይ አዲስ ፍላጎት እንዳላቸው ይጠቁማሉ። በተለይም በወጣቶችና በጎልማሶች ዘንድ ማለት ነው። ብዙዎች የህይወት ትርጉም እየፈለጉ ነው፣ በእምነት ውስጥ እያገኙት ነው። የርዕሰ ሊቃነ ጳጳሳት ሊዮ ጉብኝት በእርግጠኝነት ከጉብኝቱ በኋላ የሚዘልቅ የእምነት ጊዜ እንደሚፈጥርም ተጠብቋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 15 2019 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ፈረንሳይ ሐዋርያዊ ጉዞ ማድረጋቸውን ጀመሩ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ፈረንሳይ የአራት ቀናት ሐዋርያዊ ጉዞአቸውን ሲጀምሩ ከሮም ወደ ፓሪስ የሚያመራውን አውሮፕላን በመስከረም 15 2019 ዓ.ም ጧት ላይ ጀምረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ዕለት ከሮም ፉሚቺኖ አየር ማረፊያ በጋዜጠኞችና በጓደኞቻቸው ታጅበው በሮም ሰዓት አቆጣጠር ከጠዋቱ 7:58 ላይ ተነስተው 10 ሰዓት ላይ በፓሪስ ኦርሊ አየር ማረፊያ እንደሚያርፉም ታቅዷል። የጳጳሱ የፈረንሳይ ጉብኝት ዓለም ሕይወት እንዲኖረው የሚል መሪ ቃል ያነገበ ነው። የቫቲካን ዋና ጸሐፊ የሆኑት ካርዲናል ፔትሮ ፓሮሊን እንዳሉት ለቅዱስነታቸው ለአምስተኛው ሐዋርያዊ ጉብኝት የተመረጠው መሪ ቃል የሰውን ሕይወት ዋጋ ለማስጠበቅ ይፈልጋል። ይህም ከጽንስ እስከ ተፈጥሯዊ ሞት ድረስ ተቀባይነትን ማግኘት፣ መወደድንና መንከባከብ እንዳለበት ይገልጻል ሲሉ ተናግረዋል። ከጉብኝቱ በፊት ካርዲናል ፓሮሊን ለቫቲካን ኒውስ ባደረጉት ንግግር የጉዞ መሪ ቃል በፈረንሳይ ውስጥ የመንፈሳዊ ሕይወትን አስፈላጊነት ለማጉላት የታሰበ ሲሆን ብዙ ወጣት ጎልማሶች በየዓመቱ ሚስጥረ ጥምቀት እንደሚቀበሉም ገልጸዋል። የርዕሰ ሊቃነ ጳጳሳት ሊዮ የአራት ቀን ሐዋርያዊ ጉብኝት የሚጀምረው በፓሪስ ሲሆን እዚያም ከሲቪል ባለሥልጣናት ጋር ይገናኛሉ። የተባበሩት መንግሥታት የባህልና የትምህርት ኤጀንሲ የሆነውን ዩኔስኮ ዋና መስሪያ ቤትም ይጎበኛሉ። እንዲሁም ከፈረንሳይ ቀሳውስትና ወጣቶች ጋር ይጸልያሉ። በቤተ ክርስቲያን በሚተዳደሩ የበጎ አድራጎት ድርጅቶች ከሚረዱ ሰዎች ጋር ያላቸውን አጋርነት ይካፈላሉ። ሚስጥረ ጥምቀትንና ሚስጥረ ሜሮንን ለመቀበል የሚዘጋጁትን በሙሉ ያበረታታሉ። መሥዋዕተ ቅዳሴን ይመራሉ። ቅዳሜ ዕለት ርዕሰ ሊቃነ ጳጳሳቱ እመቤታችን ለቅድስት በርናዲት ሱብሪዩስ በተገለጠችበት ስፍራ ለመጸለይ ወደ ሎርድ ይጓዛሉ። በደቡብ ምዕራብ የፈረንሳይ ከተማ ውስጥ ያሉ ከአገሪቱ ጳጳሳት ጋር ይገናኛሉ። መሥዋዕተ ቅዳሴን ያሳርጋሉ። ከብዙ ሕመምተኞች ጋር ይገናኛሉ። የመቁጠሪያ ጸሎትም ያደርጋሉ ተብሎ ይጠበቃል። ርዕሰ ሊቃነ ጳጳሳት ሊዮ የመጨረሻውን ቀን ሰኞ በፈረንሳይ በሰሜን ምስራቅ ሜስ ከተማ ያሳልፋሉ። ሰኞ ምሽት ወደ ሮም ከመመለሳቸው በፊት የተለያዩ ሃይማኖታዊ ስብሰባዎችን ያደርጋሉ። የአውሮፓ ኅብረትን አመጣጥ ያስታውሳሉና መሥዋዕተ ቅዳሴን እንደሚመሩ ከወጣላቸው የጉዞ መርሃ ግብር ለመረዳት ተችሏል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 15 2019 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ የክርስቶስን ሰላም ለማወጅ ወደ ፈረንሳይ እየተጓዝኩኝ ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ በአሁኑ ወቅት ከመስከረም 15 እስከ መስከረም 18 2019 ዓ.ም የሚቆየውን አምስተኛውን ሐዋርያዊ ጉብኝት ለማድረግ ጉዞ መጀመራቸው ይታወሳል። ወደ ፓሪስ በሚወስደው የአውሮፕላን በረራ ወቅት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዘመናችን ስላለው የሰላም አስፈላጊነት አጽንኦት ሰጥተው ተናግረዋል። በተጨማሪም ከዚህ ቀደም ወደ ስፔን ባደረጉት ሐዋርያዊ ጉዞ ወቅት ከጋዜጠኞች ጋር ወደ ሮም መመለስ ባለመቻላቸው ይቅርታ የጠየቁ ሲሆን ከጋዜጠኞች ጋር ጥያቄና መልስ በመለዋወጥ እንዲሁም ቀልዶችን በመጫወት ጊዜ አሳልፈዋል። እንደምን አደራችሁ? በእንግሊዘኛው እንደምንለው እንኳን ወደ አውሮፕላኑ በደህና መጣችሁ። ዛሬ ጧት ሁላችሁንም በማየቴና ሰላምታ በመለዋወጣችን ደስ ብሎኛል ሲሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ተናግረዋል። ይህን ንግግር የተደረገው ፓሪስን፣ ሉርድንና ሜትዝን የሚያካትተውን አምስተኛው ዓለም አቀፍ ሐዋርያዊ ጉዞ ለመጀመር ወደ ፈረንሳይ በሚያደርጉት በረራ ወቅት ነው። እኔ ከሁሉም በላይ እንደ ማንኛውም የዓለም ክፍል ሁሉ ወደ ፈረንሳይ የምጓዘው የኢየሱስ ክርስቶስ ተከታይ በመሆን የክርስቶስን ሰላም በመላው ዓለም ለማወጅ ነው። ይህ መልእክት ሁላችንም እንደምናውቀው በአሁኑ ወቅት እጅግ አስፈላጊ ነው ሲሉ ርዕሰ ሊቃነ ጳጳሳቱ አብሯቸው ለሚጓዙ ጋዜጠኞች ተናግረዋል። ለሚያከናውኑት ሥራ ምስጋናቸውን ያቀረቡ ሲሆን ይህ ጉዞ በርካታ እጅግ አስፈላጊ ርዕሰ ጉዳዮችን እንደሚዳስስም ጠቁመዋል። ከ10 በላይ አገራት የተውጣጡ ከ80 በላይ ጋዜጠኞች በአውሮፕላኑ ውስጥ ተገኝተዋል። የመቀመጫዎቹ የራስጌ መሸፈኛዎች ላይ የርዕሰ ሊቃነ ጳጳሱ የክብር ምልክትና በረራውን የሚያከናውነው የጣሊያን አየር መንገድ ኢታ ኤርዌይስ አርማ ተቀርጾበት ይታይ ነበር። የፕሬስ አባላት ማስታወሻ ደብተሮቻቸውን፣ ስልኮቻቸውን፣ ላፕቶፖቻቸውን፣ ካሜራዎቻቸውንና ሌሎች መሳሪያዎችን ይዘው ነበር ወደ አውሮፕላኑ የተሳፈሩት። ይህም ስለ ርዕሰ ሊቃነ ጳጳሳቱ ጉዞ የሚያከናውኑትን ሁሉ ለዓለም ዙሪያ ተመልካቾች፣ አድማጮችና አንባቢዎች ለማድረስ ዝግጁ በመሆናቸው ነው። በአውሮፕላኑ ውስጥ የተለያዩ ቋንቋዎች ይሰሙ ነበር። ስፓኒሽ፣ እንግሊዘኛ፣ ፖርቱጋል፣ ጣሊያንኛ፣ ፈረንሳይኛ እና ሌሎች በርካታ ቋንቋዎች። ርዕሰ ሊቃነ ጳጳሳቱ ይህንን አጋጣሚ በመጠቀም እንደ አውሮፓውያኑ የቀን አቆጣጠር በሰኔ 2026 ዓ.ም ወደ ስፔን ባደረጉት ሐዋርያዊ ጉዞ ወቅት በጳጳሳዊ አውሮፕላን ላይ በተፈጠረው ቴክኒካዊ ችግር ምክንያት ጋዜጠኞች ከርዕሰ ሊቃነ ጳጳሳቱ በተለየ በረራ ወደ ሮም መመለሳቸውንና በዚህም የተነሳ የተለመደው በአውሮፕላን ውስጥ የሚደረገው ጋዜጣዊ መግለጫ ሳይካሄድ በመቅረቱ የተነሳ በግል ይቅርታ ለመጠየቅ ወስነው ይቅርታ ጠይቀዋል። ወደ ሮም አብረን መመለስ ባለመቻላችን ምክንያት ይህ ክስተት ብዙዎቻችሁን እንዳሳዘናችሁ አውቃለሁ ሲሉ ርዕሰ ሊቃነ ጳጳሳቱ ሁኔታውን አምነዋል። ከዚያም ርዕሰ ሊቃነ ጳጳሳቱ በቦታው የተገኙትን እያንዳንዱን ጋዜጠኛ በተናጥል ሰላምታ ያቀረቡ ሲሆን ብዙዎችም ቀልዶችን ለመለዋወጥ፣ ጥያቄዎችን ለመጠየቅ ወይም ስጦታዎችን ለማበርከት ይህንን አጋጣሚ ተጠቅመውበታል። በቅርብ ሳምንታት ውስጥ ወደ ዋይት ሃውስ ለመግባት ችግር ያጋጠማቸውን ባልደረቦቻቸውን በተመለከተ ከሲኤንኤን ጋዜጠኛ ለቀረበላቸው ጥያቄ ርዕሰ ሊቃነ ጳጳሳቱ ሲመልሱ እዚህ ሁላችሁንም እንኳን ደህና መጣችሁ መባላችሁ በጣም ያስደስተኛል። ጥሩ የመረጃ ሽፋን በጣም አስፈላጊ ነው ብዬ አስባለሁ። እንዲሁም ይህ ለሁሉም ሰው በእኩል ደረጃ ሊኖር ይገባል ብዬ ማምናለሁ ሲሉ ተናግረዋል። ከኒውዮርክ ታይምስ የመጡ ጋዜጠኞች ስለ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አብሮት ወይም አስተውሎት እድገት ለጠየቋቸው ጥያቄ ሲመልሱ እንዲህ ብለዋል። በዚህ ረገድ የቫቲካን ኮሚሽናችን ከአርቲፊሻል ኢንተለጀንስ ዓለም መሪዎች ጋር ግንኙነት አለው። እንዲሁም እኔ በጳጳሳዊ መልእክቴ የጀመርኩትን ወይም የቀጠልኩትን ውይይት እያካሄድን እንገኛለን። በእኔ እይታ ብዙዎቹ የአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ባለሙያዎች ቴክኖሎጂ የሰውን ልጅ ቦታ እንዳይወስድ ወይም በመጨረሻ እንዳያጠፋ ይሰጋሉ። ይልቁኑ ለሰው ልጅ ጠቃሚ መሳሪያ እንዲሆን የሚያስችሉ መንገዶችን ለመፈለግ ከፍተኛ ፍላጎት አላቸው። ቢያንስ ጥሩ ነገሮች እየተጀመሩ ነው ሲሉ ቅዱስነታቸው መልሰዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው ስርጭት ክፍል የሚቀርብላችሁን የአርብ የመስከረም 15 2019 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚላርስ የምናገርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ በረና በርግነይ ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።
1: የወጣቶች ዓለም
2: ይህ የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቶች ዓለም
3: በሰባዊ ውስንነቶች ውስጥ ያለ ተልእኮ። ቤተክርስቲያን ራስዋ ሊኦከ ደቀ መዛሙር ናት። የተገለጠውን ቃል በመተርጎምና እነተን በመረዳት አረጋደ እድገት ያስፈልጋታል። የቤተክርስቲያን አስተሳሰብ እንዲጎለብት ማድረግ የነገረ መለኮት ሊቃውንት ስራ ነው። ሌሎች ሳይንሶችም በየራሳቸው መንገድ ይህን ለማከናወን ይረዳሉ። ለምሳሌ ማህበራዊ ሳይንስን በተመለከተ ዮሐንስ ጳውሎስ ዳግማዊ እንደተናገሩት ቤተክርስቲያን ለማስተማር ተልእኮዋ ተቃሚ የሆኑ ተጨባጭ ፍንጮች እንድታገኝ ለምረዱ ማህበራዊ ሳይንሶች ምርምር ዋጋ ትሰጣለች። በቤተክርስቲያን ውስጥ አያሌ ጉዳዮች በታላቅ ነጻነት ይተነተናሉ። በፍልስፍና በነገረ መለኮትና በሐዋርያዊ ሥራ ውስጥ የምንሸረሸሩ የተለያዩ አስተሳሰቦች በአክብሮትና በፍቅር ከመንፈስ ጋር ለመታረቅ ዝግጁ ከሆኑ ለቤተ ክርስቲያን እድገት አስተዋጽኦ ሊያደርጉ ይችላሉ። ምክንያቱም ሁላችሁም የእግዚአብሔርን ቃል ጥልቅ ሀብት በይበልጥ ለመግለጽ ይረዳሉና። ሁሉም የሚጠበቀውና ለሚታየው ነገር ምንም መንገድ የማይከፍቱ ወጥ የሆነ የአስተምሮ አካል እንዲኖር ለሚመኙ ወገኖች ይህን የማይፈልግና አደናጋሪ ሐሳብ መስሎ ይታያቸዋል። ነገር ግን ይህን የመሰለ ብዙሃነት የወንጌልን የማልቅ ሀብት የተለያዩ ገጽታዎች ለማሳወቅና ለማዳበር ይረዳል። ከዚሁ ጋር በዛሬ ጊዜ የሚታዩ ፈጣንና ሰፊ ባህላዊ ለውጦች የማይለወጥ እውነቶችን አጉልቶ የሚያስታውቅ ቋንቋ የመገለጫ መንገዶችን ያለመታከት መሻት እንዳለብን ያሳስቡናል። የእምነት ሀብት አንድ ነገር ነው፣ እርሱ የሚገለጥበት መንገድ ደግሞ ሌላው ነው። ምእመናንን ፍጹም ወግ አክባሪ ቋንቋ ሲሰሙ ያ ቋንቋ ለነርሱ ባዕድ ስለሚሆን ለኢየሱስ ክርስቶስ ወነተኛ ወንጌል ባዕድ የሆነ ነገር ይዞ የሚሄዱባቸው አጋጣሚዎች አሉ። ስለ እግዚአብሔርና ስለ ሰው ዘር እውነቱን በቅን ልቦና ስናስተላልፍ አንዳንድ ጊዜ ስለ ነርሱ ክርስቲያናዊ ያልሆነ የተሳሳተ ባዕድ አምልኮ ወይም ሰባዊ ግምት አንሰጠዋለን። በዚህ አይነት ይዘቱን ለማስተላለፍ ፈንታ ቅርጹ ላይ እናተኩራለን። ይህ ትልቁ አደጋ ነው። እውነቱን መግለጽ የተለያዩ መልኮች ሊኖሩት እንደሚችሉ የነዚህ የአገላለጽ መልኮች መታደስ ለዛሬ ዘመን ሰዎች በማይለወጥ ትርጉሙ የወንጌልን መልእክት ለማስተላለፍ አስፈላጊ እንደሆነ ከቶ አንዘነጋ። ቤተ ክርስቲያን በሚታራምደው መረዳት አንዳንድ ጥልቅ የሆኑ ታሪካዊ መሠረቶች ያሏቸውን ጨምሮ አንዳንድ ከወንጌል መሠረተ ሐሳብ ጋር ቀጥታ ግንኙነት የሌላቸው ልማዶች በሰዎች ዘንድ በሚገባ እንዳልታወቁና እንዳልተደነቁ ማየት ትችላለች። ከነዚህ ልማዶች አንዳንዶቹ ጥሩ ቢሆኑም ለወንጌል ማስፋፊያነት አያገለግሉም። ስለዚህ እነርሱን እንደገና ለመፈተሽ መፍራት አይገባንም። ከዚሁ ጋር ቤተ ክርስቲያን በየጊዜያቸው ውጤታማ የነበሩ ሕጎች ወይም መምሪያዎች አሏት። ነገር ግን የሰዎችን ኑሮ ለመምራትና ለመቅረጽ ያ የነበራቸው ጠቀሜታ አሁን የላቸውም። ቅዱስ ቶማስ አኩዊናንስ እንዳመለከተው ክርስቶስና ሐዋርያት ለሕዝበ እግዚአብሔር የሰጧቸው መምሪያዎች በጣም ጥቂት ናቸው። ከዚህ በተጨማሪ ቅዱስ አውጎስጢኖስን ጠቅሶ እንደተናገረው የኋላ ኋላ በቤተ ክርስቲያን የወጡ መምሪያዎች ምእመናን ኑሮ ላይ ሸክም እንዳልሆነ እና እግዚአብሔር በመረቱ ነጻ እንድንሆን ፍቃዱ ሆኖ ሳለ ሃይማኖታችንን የባርነት አይነት እንዳያደርጉት በመጠን መሆን አለባቸው። ይህ ከብዙ ምዕተ ዓመታት በፊት የወጣ መምሪያ ዛሬም ወቅታዊ ነው። ስለ ቤተ ክርስቲያን ተሐድሶና ለሁሉም ሊዳረስ ስለሚገባው ስብከቷ ሲታሰብ ይህ ጉዳይ ትኩረት ሊሰጣቸው ከሚገቡ መመዘኛዎች አንዱ መሆን ይኖርባታል። በተጨማሪ በእምነት ወንድሞቻቸውና እህቶቻቸው ከሆኑት ጋር ወይም ወደ እግዚአብሔር በሚያደርገው የግልጽነት ጉዞ ላይ አብሮ የሚጓዙ መንፈሳዊ እረኞችና ምእመናን በአንድ ስራ በማመከኘትና ኃላፊነት ከመውሰድ ሁኔታ በአላዋቂነት፣ በስህተት፣ በግዴታ፣ በፍርሃት፣ በልማድ፣ በገደብ የለሽ ግንኙነት እና በሌሎች ስነ ልቦናዊ ወይም ማህበራዊ ምክንያቶች ሊቀንስ ወይም ሊጠፋ ይችላል የምለውን ትምህርተ ክርስቶስ ሁልጊዜ ማስታወስ ይገባል። ስለዚህ ከወንጌል አስተሳሰብ ሳይዛነፉ በየደረጃው ከመፈጸመው የግል እድገት ጋር በምህረትና በትግስት አብሮ መጓዝ ያስፈልጋቸዋል። የማናዘዣ ስፍራ የማስቀያ ክፍል ሳይሆን የምንችለውን ሁሉ እንድናደርግ ከመገፋፉን የጌታ ምህረት ጋር መገናኘት ስለመሆኑ ለካህናት ማሳሰብ ይፈልጋሉ። በትላልቅ የሰው ልጅ ድክመቶች መካከል የሚደረግ ትንሽ እርምጃ በቀን ውስጥ ትላልቅ ችግሮችን ሳይጋፈጥ ከሚያልፍ ህይወት የበለጠ እግዚአብሔርን ያስተስተዋል። እንግዲህ የስብከተ ወንጌል ሥራ በቋንቋና በአካባቢዎች ተገድቦ የሚከናወን መሆኑን እናያለን። ስብከተ ወንጌል ፍጹምና በማይቻልበት ጊዜ ሁሉ ሊያመጣ የሚችለውን ዕውቀት፣ ደግነትና ብርሃን አይተውም። የወንጌልን እውነት በተወሰነ አገባብ ይበልጥ ውጤታማ በሆነ መንገድ ለማስተላለፍ ይፈልጋል። የሊቁ ልብ እነዚህን ውስንነቶች ያውቃል። ራሱንም ከደካሞች ጋር ደካማ አደርጋል። ከሁሉ ጋር ሁሉን ይሆናል። በአንደኛ ቆሮንቶስ መልእክት ምዕራፍ 9 ከቁጥር 22 ራሱን ጨርሶ አርቅም፣ የራሱን ደህንነት አያስቀድምም፣ በግትርነትና ራስን በመከላከል ላይ አያተኩርም። ራሱ ስለ ወንጌል ባለው መረዳትና የመንፈስን መንገዶች ለይቶ በማወቅ ማደግ እንዳለበት ያምናል። በመሆኑም በሂደት ላይ ቢሆን እንኳ ጫማዎቹ በመንገድ ላይ ቢጨቀዩም ሁልጊዜ መልካም ነገር ያደርጋል። ምንጭ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግል፣ ለምእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 40 እስከ 45 የተወሰደ ነው።
0: አድማጮቻችን የዛሬው የአርብ የመስከረም 15 2019 ዓ.ም ተብረት ለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 15/2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የመስከረም 15/2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ፈረንሳይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛን ሐዋርያዊ ጉብኝት እየተጠባበቀች መሆኑ መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ፈረንሳይ ሐዋርያዊ ጉዞአቸውን መጀመራቸው መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ የክርስቶስን ሰላም ለማወጅ ወደ ፈረንሳይ እየተጓዝኩኝ ነው ማለታቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስደመጥናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ፈረንሳይ የርዕሰ ሊቃነ ጳጳሳት ሊዮን ሐዋርያዊ ጉብኝት እየተጠባበቀች ትገኛለች ተባለ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የካቶሊክ ቤተ ክርስቲያን 267ኛው ርዕሰ ሊቃነ ጳጳሳት ሆነው እንደ አውሮፓውያኑ የቀን አቆጣጠር በነሐሴ 18 2025 ዓ.ም ከተመረጡ በኋላ አራት ሐዋርያዊ ጉብኝቶችን ማድረጋቸው የሚታወስ ሲሆን በዚህም መሰረት የቅዱስነታቸው የመጀመሪያው ሐዋርያዊ ጉብኝት በቱርክና በሊባኖስ እንደ አውሮፓውያኑ የቀን አቆጣጠር ህዳር እና ታህሳስ ወር ላይ 2025 ዓ.ም ሁለተኛው የሐዋርያዊ ጉብኝታቸው በሞናኮ እንደ አውሮፓውያኑ የቀን አቆጣጠር ጥር 2026 ዓ.ም ሶስተኛውን ሐዋርያዊ ጉብኝታቸውን በአልጄሪያ፣ ካሜሩን፣ አንጎላና ኢኳቶሪያል ጊኒ የአፍሪካ ጉብኝት በመባል የሚታወቀው እንደ አውሮፓውያኑ የቀን አቆጣጠር በ2026 ዓ.ም ያደረጉት ሐዋርያዊ ጉብኝት አራተኛውን ሐዋርያዊ ጉብኝታቸውን በስፔንና በሳን ማሪኖ በነሐሴ ወር 2026 ዓ.ም ማድረጋቸው የሚታወስ ሲሆን አሁን ደግሞ ቅዱስነታቸው አምስተኛውን ሐዋርያዊ ጉብኝት መዳረሻቸውን ከመስከረም 15 እስከ መስከረም 18 2019 ዓ.ም ድረስ በፈረንሳይ ማድረግ ጀምረዋል። ከዚህ ቀደም በፈረንሳይ ሐዋርያዊ ጉብኝት ያደረጉት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ አውሮፓውያኑ የቀን አቆጣጠር በ1980 በ1983 በ1986 በ1988 በ1996 በ1997 በ2004 ዓ.ም ሰባት ጊዜ አድርገው እንደነበረ የሚታወስ ሲሆን እንደ አውሮፓውያኑ የቀን አቆጣጠር በ2008 ዓ.ም ርዕሰ ሊቃነ ጳጳሳት የቤኔዲክቶስ 16ኛ ጉብኝትና ከቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ 3 ጉብኝቶችን እንደ አውሮፓውያኑ የቀን አቆጣጠር በ2014 እንደ አውሮፓውያኑ የቀን አቆጣጠር በ2023 እና እንደ አውሮፓውያኑ የቀን አቆጣጠር በ2024 ዓመተ ምህረት ከተደረጉ ሐዋርያዊ ጉብኝቶች ተከትሎ የቅዱስ ጴጥሮስ አዲስ ተተኪን ለመቀበል ፈረንሳይ እየተዘጋጀች ትገኛለች። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አምስተኛውን ሐዋርያዊ ጉብኝት ዓለም ሕይወት እንዲኖረው የዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ እንደተገለጸው የሚለው የተመረጠው የተዘጋጀው የጉዞ መሪ ቃል አዳኝ ክርስቶስ ያመጣልንን ታላቅ ስጦታ እንድናውቅ የቀረበ ግብዣ ነው። እንዲሁም የተስፋና የህብረት ጥሪ ሲሆን ሰላምን፣ እርቅንና ወንድማማችነትን ለመጋራት መለያየትን እንድናሸንፍ ያበረታታናል። ይህም በዓለም ላይ የአዲስ ሕይወት ምልክቶች ናቸው። እነዚህ ቃላት በፈረንሳይ የምትገኘው ቤተ ክርስቲያን የቅዱስ አባታችንን ጉብኝት የምትቀበልበትን አመለካከት ይገልጻሉ። ደስታ፣ ግልጽነትና ከእግዚአብሔር ለሚመጣው ሕይወት ለሁሉም ለመመስከር ያላትን ከፍተኛ ፍላጎት ያሳያሉ። ርዕሰ ሊቃነ ጳጳሳት ሊዮ ወደ ፓሪስ ከመድረሳቸው አስቀድሞ የቫቲካን ዜና ዘጋቢ ዲቦራ ካስቴሌኖ ከኖርተርዳም ካቴድራል ውጪ በመሆን በፈረንሳይ ውስጥ በርዕሰ ሊቃነ ጳጳሳቱ መምጣት ያለውን ከፍተኛ ደስታና እንደ አውሮፓውያኑ የቀን አቆጣጠር በ2019 ዓ.ም ከደረሰው አውዳሚ የእሳት አደጋ በኋላ ያለውን ስሜት ዘግባለች። ፓሪስ ርዕሰ ሊቃነ ጳጳሳት ሊዮን ከአንድ ቀን ባነሰ ጊዜ ውስጥ ለመቀበል ስትዘጋጅ ከፍተኛ ደስታ ይታያል። ቅዱስ አባታችን በሰኔ ወር ወደ ስፔን ካደረጉት ጉዞ በመቀጠልና በታህሳስ ወር ወደ ላቲን አሜሪካ ከሚያደርጉት ጉዞ በፊት አምስተኛውን የውጭ አገር ሐዋርያዊ ጉብኝት ለመጀመር ዛሬ መስከረም 15 2026 ዓ.ም ጠዋት የፈረንሳይ ዋና ከተማ ደርሰዋል። የርዕሰ ሊቃነ ጳጳሳት ሊዮ የአራት ቀናት ጉብኝት ከፓሪስ ወደ ሎርድ ለሚደረግ የመንፈሳዊ ጉዞና በመጨረሻም ወደ ምስራቃዊ ፈረንሳይ ከተማ ሜትስ ያደርሳቸዋል። በፓሪስ ከፈረንሳይና ከተለያዩ አካባቢዎች የመጡ ምዕመናን በስፍራው እየደረሱ ነው። በጎ ፈቃደኞች ሥራቸውን በጥንቃቄና በቁርጠኝነት እያከናወኑ ነው። ዓለም አቀፍ የዜና አውታሮች ተሰብስበዋል። እንዲሁም በዋና ዋና ቦታዎች ዙሪያ የደህንነት እርምጃዎች በግልጽ ተጠናክረዋል። በኖርተርዳም ካቴድራል ውስጥ እያንዳንዱ ዝርዝር ጉዳይ በፍቅር እየተዘጋጀ ይገኛል። እንደ አውሮፓውያኑ የቀን አቆጣጠር በየካቲት ወር 2019 ዓ.ም ከደረሰው አውዳሚ የእሳት አደጋ በኋላ አንድ ርዕሰ ሊቃነ ጳጳሳት በዓለም ዙሪያ በሚታወቀው በዚህ ተወዳጅ የጎይቲክ ካቴድራል ውስጥ ሲገኙ ለመጀመሪያ ጊዜ በሚታይበት በዚህ አስደናቂ ወቅት ሁሉም ሰው የራሱን ድርሻ ሲወጣ ማየት ይቻላል። ብዙዎቹ ካቴድራሉ ዳግም እንደማይመለስ ፈርተው በነበረበት ወቅት እንደገና ተገንብቶ ወደ ሕይወት በተመለሰው ኖትርዳም ውስጥ ርዕሰ ሊቃነ ጳጳሳት ሊዮ ይቀበላሉ።
እዚያም ከተለያዩ የፈረንሳይ ክፍሎች በመጡ ጳጳሳት ካህናት ዲያቆናትና እንዲሁም ገዳማውያን ገዳማውያትና የዘርዓ ክህነት ተማሪዎች ታጅበው ታድሶ በተደረገለት የኔትወርዳም ካቴድራል ውስጥ የምሽት ጸሎት ስነስርዓት ይመራሉ። በቀኑ መጨረሻ ላይ ርዕሰ ሊቃነ ጳጳሳቱ በስታድ ዲ ፍራንስ ለሚደረገው የጸሎት ስነስርዓት ከሺዎች የሚቆጠሩ ወጣቶች ጋር ይቀላቀላሉ። ወጣቶቹም ከርዕሰ ሊቃነ ጳጳሳቱ ጋር ያንን ጊዜ ለማሳለፍ ያላቸውን ደስታ አስቀድመው ሲገልጹ ቆይተዋል። በቀጣዮቹ ቀናትም ቅዱስ አባታችን በፕላስ ደ ላ ኮንኮርድ እና በሻንስ ኤልዜ አካባቢ የቅዳሴ ስነስርዓት ያካሂዳሉ። በሉርድ ርዕሰ ሊቃነ ጳጳሳቱ በማልሳቤል ግሮቶ ይጸልዩና ከመንፈሳዊ ነጋዴያን ጋር መስዋዕተ ቅዳሴን ያሳርጋሉ። ከዚያም ወደ ሜትስ ይጓዛሉ። እዚያም የሰላም መልእክት ያስተላልፋሉ። በቅዱስ እስጢፋኖስ ካቴድራል ውስጥ ቅዳሴን ይመራሉ። በፈረንሳይ ውስጥ በቅርብ 10 ዓመታት ውስጥ የሃይማኖት ልምምድ እየቀነሰ ቢመጣም ለረጅም ጊዜ የቤተ ክርስቲያኗ ታላቅ ልጅ እየተባለች ብትጠራም የቤተ ክርስቲያን መሪዎች በእምነት ላይ አዲስ ፍላጎት እንዳላቸው ይጠቁማሉ። በተለይም በወጣቶችና በጎልማሶች ዘንድ ማለት ነው። ብዙዎች የህይወት ትርጉም እየፈለጉ ነው፣ በእምነት ውስጥ እያገኙት ነው። የርዕሰ ሊቃነ ጳጳሳት ሊዮ ጉብኝት በእርግጠኝነት ከጉብኝቱ በኋላ የሚዘልቅ የእምነት ጊዜ እንደሚፈጥርም ተጠብቋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 15 2019 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ፈረንሳይ ሐዋርያዊ ጉዞ ማድረጋቸውን ጀመሩ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ፈረንሳይ የአራት ቀናት ሐዋርያዊ ጉዞአቸውን ሲጀምሩ ከሮም ወደ ፓሪስ የሚያመራውን አውሮፕላን በመስከረም 15 2019 ዓ.ም ጧት ላይ ጀምረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ዕለት ከሮም ፉሚቺኖ አየር ማረፊያ በጋዜጠኞችና በጓደኞቻቸው ታጅበው በሮም ሰዓት አቆጣጠር ከጠዋቱ 7 ሰዓት ከ58 ላይ ተነስተው 10 ሰዓት ላይ በፓሪስ ኦርሊ አየር ማረፊያ እንደሚያርፉም ታቅዷል። የጳጳሱ የፈረንሳይ ጉብኝት ዓለም ሕይወት እንዲኖረው የሚል መሪ ቃል ያነገበ ነው። የቫቲካን ዋና ጸሐፊ የሆኑት ካርዲናል ፔትሮ ፓሮሊን እንዳሉት ለቅዱስነታቸው ለአምስተኛው ሐዋርያዊ ጉብኝት የተመረጠው መሪ ቃል የሰውን ሕይወት ዋጋ ለማስጠበቅ ይፈልጋል። ይህም ከጽንስ እስከ ተፈጥሯዊ ሞት ድረስ ተቀባይነትን ማግኘት፣ መወደድንና መንከባከብ እንዳለበት ይገልጻል ሲሉ ተናግረዋል። ከጉብኝቱ በፊት ካርዲናል ፓሮሊን ለቫቲካን ኒውስ ባደረጉት ንግግር የጉዞ መሪ ቃል በፈረንሳይ ውስጥ የመንፈሳዊ ሕይወትን አስፈላጊነት ለማጉላት የታሰበ ሲሆን ብዙ ወጣት ጎልማሶች በየዓመቱ ሚስጥረ ጥምቀት እንደሚቀበሉም ገልጸዋል። የርዕሰ ሊቃነ ጳጳሳት ሊዮ የአራት ቀን ሐዋርያዊ ጉብኝት የሚጀምረው በፓሪስ ሲሆን እዚያም ከሲቪል ባለሥልጣናት ጋር ይገናኛሉ። የተባበሩት መንግሥታት የባህልና የትምህርት ኤጀንሲ የሆነውን ዩኔስኮ ዋና መስሪያ ቤትም ይጎበኛሉ። እንዲሁም ከፈረንሳይ ቀሳውስትና ወጣቶች ጋር ይጸልያሉ። በቤተ ክርስቲያን በሚተዳደሩ የበጎ አድራጎት ድርጅቶች ከሚረዱ ሰዎች ጋር ያላቸውን አጋርነት ይካፈላሉ። ሚስጥረ ጥምቀትንና ሚስጥረ ሜሮንን ለመቀበል የሚዘጋጁትን በሙሉ ያበረታታሉ። መሥዋዕተ ቅዳሴን ይመራሉ። ቅዳሜ ዕለት ርዕሰ ሊቃነ ጳጳሳቱ እመቤታችን ለቅድስት በርናዲት ሱብሪዩስ በተገለጠችበት ስፍራ ለመጸለይ ወደ ሉርድ ይጓዛሉ። በደቡብ ምዕራብ የፈረንሳይ ከተማ ውስጥ ያሉ ከአገሪቱ ጳጳሳት ጋር ይገናኛሉ። መሥዋዕተ ቅዳሴን ያሳርጋሉ። ከብዙ ሕመምተኞች ጋር ይገናኛሉ። የመቁጠሪያ ጸሎትም ያደርጋሉ ተብሎ ይጠበቃል። ርዕሰ ሊቃነ ጳጳሳት ሊዮ የመጨረሻውን ቀን ሰኞ በፈረንሳይ በሰሜን ምስራቅ ሜስ ከተማ ያሳልፋሉ። ሰኞ ምሽት ወደ ሮም ከመመለሳቸው በፊት የተለያዩ ሃይማኖታዊ ስብሰባዎችን ያደርጋሉ። የአውሮፓ ኅብረትን አመጣጥ ያስታውሳሉና መሥዋዕተ ቅዳሴን እንደሚመሩ ከወጣላቸው የጉዞ መርሃ ግብር ለመረዳት ተችሏል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 15 2019 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ የክርስቶስን ሰላም ለማወጅ ወደ ፈረንሳይ እየተጓዝኩኝ ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ በአሁኑ ወቅት ከመስከረም 15 እስከ መስከረም 18 2019 ዓ.ም የሚቆየውን

0: ዝን የሚያካትተውን አምስተኛው ዓለም አቀፍ ሐዋርያዊ ጉዞ ለመጀመር ወደ ፈረንሳይ በሚያደርጉት በረራ ወቅት ነው። እኔ ከሁሉም በላይ እንደማንኛውም የዓለም ክፍል ሁሉ ወደ ፈረንሳይ የምጓዘው የኢየሱስ ክርስቶስ ተከታይ በመሆን የክርስቶስን ሰላም በመላው ዓለም ለማወጅ ነው። ይህ መልእክት ሁላችንም እንደምናውቀው በአሁኑ ወቅት እጅግ አስፈላጊ ነው ሲሉ ርዕሰ ሊቃነ ጳጳሳቱ አብሯቸው ለሚጓዙ ጋዜጠኞች ተናግረዋል። ለሚያከናውኑት ሥራ ምስጋናቸውን ያቀረቡ ሲሆን ይህ ጉዞ በርካታ እጅግ አስፈላጊ ርዕሰ ጉዳዮችን እንደሚዳስስም ጠቁመዋል። ከ10 በላይ አገራት የተውጣጡ ከ80 በላይ ጋዜጠኞች በአውሮፕላኑ ውስጥ ተገኝተዋል። የመቀመጫዎቹ የራስጌ መሸፈኛዎች ላይ የርዕሰ ሊቃነ ጳጳሱ የክብር ምልክትና በረራውን የሚያከናውነው የጣሊያን አየር መንገድ ኢታ ኤርዌይስ አርማ ተቀርጾበት ይታይ ነበር። የፕሬስ አባላት ማስታወሻ ደብተሮቻቸውን፣ ስልኮቻቸውን፣ ላፕቶፖቻቸውን፣ ካሜራዎቻቸውንና ሌሎች መሳሪያዎችን ይዘው ነበር ወደ አውሮፕላኑ የተሳፈሩት። ይህም ስለ ርዕሰ ሊቃነ ጳጳሳቱ ጉዞ የሚያከናውኑትን ሁሉ ለዓለም ዙሪያ ተመልካቾች፣ አድማጮችና አንባቢዎች ለማድረስ ዝግጁ በመሆናቸው ነው። በአውሮፕላኑ ውስጥ የተለያዩ ቋንቋዎች ይሰሙ ነበር። ስፓኒሽ፣ እንግሊዝኛ፣ ፖርቹጋል፣ ጣሊያንኛ፣ ፈረንሳይኛ እና ሌሎች በርካታ ቋንቋዎች። ርዕሰ ሊቃነ ጳጳሳቱ ይህንን አጋጣሚ በመጠቀም እንደ አውሮፓውያኑ የቀን አቆጣጠር በሰኔ 2026 ዓ.ም ወደ ስፔን ባደረጉት ሐዋርያዊ ጉዞ ወቅት በጳጳሳዊ አውሮፕላን ላይ በተፈጠረው ቴክኒካዊ ችግር ምክንያት ጋዜጠኞች ከርዕሰ ሊቃነ ጳጳሳቱ በተለየ በረራ ወደ ሮም መመለሳቸውንና በዚህም የተነሳ የተለመደው በአውሮፕላን ውስጥ የሚደረገው ጋዜጣዊ መግለጫ ሳይካሄድ በመቅረቱ የተነሳ በግል ይቅርታ ለመጠየቅ ወስነው ይቅርታ ጠይቀዋል። ወደ ሮም አብረን መመለስ ባለመቻላችን ምክንያት ይህ ክስተት ብዙዎቻችሁን እንዳሳዘናችሁ አውቃለሁ ሲሉ ርዕሰ ሊቃነ ጳጳሳቱ ሁኔታውን አምነዋል። ከዚያም ርዕሰ ሊቃነ ጳጳሳቱ በቦታው የተገኙትን እያንዳንዱን ጋዜጠኛ በተናጥል ሰላምታ ያቀረቡ ሲሆን ብዙዎችም ቀልዶችን ለመለዋወጥ፣ ጥያቄዎችን ለመጠየቅ ወይም ስጦታዎችን ለማበርከት ይህንን አጋጣሚ ተጠቅመውበታል። በቅርብ ሳምንታት ውስጥ ወደ ዋይት ሀውስ ለመግባት ችግር ያጋጠማቸውን ባልደረቦቻቸውን በተመለከተ ከሲኤንኤን ጋዜጠኛ ለቀረበላቸው ጥያቄ ርዕሰ ሊቃነ ጳጳሳቱ ሲመልሱ እዚህ ሁላችሁንም እንኳን ደህና መጣችሁ መባላችሁ በጣም ያስደስተኛል። ጥሩ የመረጃ ሽፋን በጣም አስፈላጊ ነው ብዬ አስባለሁ። እንዲሁም ይህ ለሁሉም ሰው በእኩል ደረጃ ሊኖር ይገባል ብዬ ማምናለሁ ሲሉ ተናግረዋል። ከኒውዮርክ ታይምስ የመጡ ጋዜጠኞች ስለ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አብሮት ወይም አስተውሎት እድገት ለጠየቋቸው ጥያቄ ሲመልሱ እንዲህ ብለዋል። በዚህ ረገድ የቫቲካን ኮሚሽናችን ከአርቲፊሻል ኢንተለጀንስ ዓለም መሪዎች ጋር ግንኙነት አለው። እንዲሁም እኔ በጳጳሳዊ መልእክቴ የጀመርኩትን ወይም የቀጠልኩትን ውይይት እያካሄድን እንገኛለን። በእኔ እይታ ብዙዎቹ የአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ባለሙያዎች ቴክኖሎጂ የሰውን ልጅ ቦታ እንዳይወስድ ወይም በመጨረሻ እንዳያጠፋ ይሰጋሉ። ይልቁኑ ለሰው ልጅ ጠቃሚ መሳሪያ እንዲሆን የሚያስችሉ መንገዶችን ለመፈለግ ከፍተኛ ፍላጎት አላቸው። ቢያንስ ጥሩ ነገሮች እየተጀመሩ ነው ሲሉ ቅዱስነታቸው መልሰዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው ስርጭት ክፍል የሚቀርብላችሁን የአርብ የመስከረም 15 2019 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ በረና በርግናይ ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።
1: የወጣቶች ዓለም
2: ይህ የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው።
3: የወጣቶች ዓለም በሰብአዊ ውስንነቶች ውስጥ ያለ ተልእኮ። ቤተ ክርስቲያን ራስዋ ልዑክ ደቀ መዛሙር ናት። የተገለጠውን ቃለ በመተርጎምና

0: እትን በመረዳት ረገድ እድገት ያስፈልጋታል። የቤተ ክርስቲያን አስተሳሰብ እንዲጎለብት ማድረግ የነገረ መለኮት ሊቃውንት ሥራ ነው። ሌሎች ሳይንሶችም በየራሳቸው መንገድ ይህን ለማከናወን ይረዳሉ። ለምሳሌ ማኅበራዊ ሳይንስን በተመለከተ ዮሐንስ ጳውሎስ ዳግማዊ እንደተናገሩት ቤተ ክርስቲያን ለማስተማር ተልእኮዋ ጠቃሚ የሆኑ ተጨባጭ ፍንጮች እንድታገኝ ለሚረዱ ማኅበራዊ ሳይንሶች ምርምር ዋጋ ትሰጣለች። በቤተ ክርስቲያን ውስጥ አያሌ ጉዳዮች በታላቅ ነጻነት ይጠናሉ፣ ይተነተናሉ። በፍልስፍና፣ በነገረ መለኮትና በሐዋርያዊ ሥራ ውስጥ የሚንሸረሸሩ የተለያዩ አስተሳሰቦች በአክብሮትና በፍቅር ከመንፈስ ጋር ለመታረቅ ዝግጁ ከሆኑ ለቤተ ክርስቲያን እድገት አስተዋጽኦ ሊያደርጉ ይችላሉ። ምክንያቱም ሁላቸውም የእግዚአብሔርን ቃል ጥልቅ ሀብት በይበልጥ ለመግለጽ ይረዳሉና። ሁሉም የሚጠበቀውና ለሚታየው ነገር ምንም መንገድ የማይከፍቱ ወጥ የሆነ የአስተምሮ አካል እንዲኖር ለሚመኙ ወገኖች ይህን የማይፈለግና አደናጋሪ ሐሳብ መስሎ ይታያቸዋል። ነገር ግን ይህን የመሰለ ብዙሃነት የወንጌልን የማያልቅ ሀብት የተለያዩ ገጽታዎች ለማሳወቅና ለማዳበር ይረዳል። ከዚሁ ጋር በዛሬ ጊዜ የሚታዩ ፈጣንና ሰፊ ባህላዊ ለውጦች የማይለወጥ እውነቶችን አጉልቶ የሚያስታውቅ ቋንቋ የመገለጫ መንገዶችን ያለመታከት መሻት እንዳለብን ያሳስቡናል። የእምነት ሀብት አንድ ነገር ነው፣ እርሱ የሚገለጥበት መንገድ ደግሞ ሌላው ነው። ምእመናንን ፍጹም ወግ አክባሪ ቋንቋ ሲሰሙ ያ ቋንቋ ለእነርሱ ባዕድ ስለሚሆን ለኢየሱስ ክርስቶስ እውነተኛ ወንጌል ባዕድ የሆነ ነገር ይዞ የሚሄዱባቸው አጋጣሚዎች አሉ። ስለ እግዚአብሔርና ስለ ሰው ዘር እውነቱን በቅን ልቦና ስናስተላልፍ አንዳንድ ጊዜ ስለ እነርሱ ክርስቲያናዊ ያልሆነ የተሳሳተ ባዕድ አምልኮ ወይም ሰብአዊ ግምት እንሰጠዋለን። በዚህ አይነት ይዘቱን ለማስተላለፍ ፋንታ ቅርጹ ላይ እናተኩራለን። ይህ ትልቁ አደጋ ነው። እውነቱን መግለጽ የተለያዩ መልኮች ሊኖሩት እንደሚችሉ የእነዚህ የአገላለጽ መልኮች መታደስ ለዛሬ ዘመን ሰዎች በማይለወጥ ትርጉሙ የወንጌልን መልእክት ለማስተላለፍ አስፈላጊ እንደሆነ ከቶ አንዘነጋ። ቤተ ክርስቲያን በሚታራምደው መረዳት አንዳንድ ጥልቅ የሆኑ ታሪካዊ መሠረቶች ያሏቸውን ጨምሮ አንዳንድ ከወንጌል መሠረተ ሐሳብ ጋር ቀጥታ ግንኙነት የሌላቸው ልማዶች በሰዎች ዘንድ በሚገባ እንዳልታወቁና እንዳልተደነቁ ማየት ትችላለች። ከነዚህ ልማዶች አንዳንዶቹ ጥሩ ቢሆኑም ለወንጌል ማስፋፊያነት አያገለግሉም። ስለዚህ እነርሱን እንደገና ለመፈተሽ መፍራት አይገባንም። ከዚሁ ጋር ቤተ ክርስቲያን በየጊዜያቸው ውጤታማ የነበሩ ሕጎች ወይም መምሪያዎች አሏት። ነገር ግን የሰዎችን ኑሮ ለመምራትና ለመቅረጽ ያ የነበራቸው ጠቀሜታ አሁን የላቸውም። ቅዱስ ቶማስ አኩዊናንስ እንዳመለከተው ክርስቶስና ሐዋርያት ለሕዝበ እግዚአብሔር የሰጧቸው መምሪያዎች በጣም ጥቂት ናቸው። ከዚህ በተጨማሪ ቅዱስ አውጎስጢኖስን ጠቅሶ እንደተናገረው የኋላ ኋላ በቤተ ክርስቲያን የወጡ መምሪያዎች ምእመናንን ኑሮ ላይ ሸክም እንዳልሆነ እና እግዚአብሔር በምሕረቱ ነጻ እንድንሆን ፍቃዱ ሆኖ ሳለ ሃይማኖታችንን የባርነት ዐይነት እንዳያደርጉት በመጠን መሆን አለባቸው። ይህ ከብዙ ምዕተ ዓመታት በፊት የወጣ መምሪያ ዛሬም ወቅታዊ ነው። ስለ ቤተ ክርስቲያን ተሐድሶና ለሁሉም ሊዳረስ ስለሚገባው ስብከቷ ሲታሰብ ይህ ጉዳይ ትኩረት ሊሰጣቸው ከሚገቡ መመዘኛዎች አንዱ መሆን ይኖርባታል። በተጨማሪም በእምነት ወንድሞቻቸውና እህቶቻቸው ከሆኑት ጋር ወይም ወደ እግዚአብሔር በሚያደርገው የግልጽነት ጉዞ ላይ አብሮ የሚጓዙ መንፈሳዊ እረኞችና ምእመናን በአንድ ሥራ በማመከኘትና ኃላፊነት ከመውሰድ ሁኔታ በአላዋቂነት፣ በስህተት፣ በግዴታ፣ በፍርሃት፣ በልማድ፣ በገደብ የለሽ ግንኙነት እና በሌሎች ስነ ልቦናዊ ወይም ማኅበራዊ ምክንያቶች ሊቀንስ ወይም ሊጠፋ ይችላል የሚለውን ትምህርተ ክርስቶስ ሁልጊዜ ማስታወስ ይገባል። ስለዚህ ከወንጌል አስተሳሰብ ሳይዛነፉ በየደረጃው ከመፈጸሙ የግል እድገት ጋር በመህረትና በትግስት አብሮ መጓዝ ያስፈልጋቸዋል። የማናዘዣ ስፍራ የማስቀያያ ክፍል ሳይሆን የምንችለውን ሁሉ እንድናደርግ ከመገፋፉን የጌታ ምህረት ጋር መገናኘት ስለመሆኑ ለካህናት ማሳሰብ ይፈልጋሉ። በትላልቅ የሰው ልጅ ድክመቶች መካከል የሚደረግ ትንሽ እርምጃ በቀን ውስጥ ትላልቅ ችግሮችን ሳይጋፈጥ ከሚያልፍ ህይወት የበለጠ እግዚአብሔርን ያስተስተዋል። እንግዲህ የስብከተ ወንጌል ሥራ በቋንቋና በአካባቢዎች ተገድቦ የሚከናወን መሆኑን እናያለን። ስብከተ ወንጌል ፍጹምና በማይቻልበት ጊዜ ሁሉ ሊያመጣ የሚችለውን ዕውቀት ደግነትና ብርሃን አይተውም። የወንጌልን ዕውነት በተወሰነ አገባብ ይበልጥ ውጤታማ በሆነ መንገድ ለማስተላለፍ ይፈልጋል። የሊቁክ ልብ እነዚህን ውስንነቶች ያውቃል። ራሱንም ከደካሞች ጋር ደካማ አድርጋል። ከሁሉ ጋር ሁሉን ይሆናል። በአንደኛ ቆሮንቶስ መልእክት ምዕራፍ 9 ከቁጥር 22 ራሱን ጨርሶ አርቅም፣ የራሱን ደህንነት አያስቀድምም፣ በግትርነትና ራስን በመከላከል ላይ አያተኩርም። ራሱ ስለ ወንጌል ባለው መረዳትና የመንፈስን መንገዶች ለይቶ በማወቅ ማደግ እንዳለበት ያምናል። በመሆኑም በሂደት ላይ ቢሆን እንኳ ጫማዎቹ በመንገድ ላይ ቢጨቀዩም ሁሉ ጊዜ መልካም ነገር ያደርጋል። ምንጭ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግል፣ ለምእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 40 እስከ 45 የተወሰደ ነው።
1: አድማጮቻችን የዛሬው የአርብ የመስከረም 15 2019 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።